Ксымбу гроу хунцхэдэ чинэ такбда хкурида кэнэн дагэ да хурса мэ кэ гүнү. Нантэн дэрэ ан. Тэнэ чэдэна хаачхын доопа такэс. Шугла тэвцүл зам бана сүгэ. Та сымбура сму тамчэ кэ чэдэна да. Чиндэ зомата да учи хсэлэ тан хаса чхэ тон гүнэ ра. Тэ та вис тэму гэ чэдэна доопа ё нүгэ сымбу тан сму тамчэ кэс. Та чи агмун да гзон тазга. Азон тан чэрсон да. Та чи шугла чэдэна да гэ чи тэвцүл хэжис. Чи шугэн дэ чэдэна тэвцүл майна мэ чхэ кэс. Тэнгэ сэтгэн хармагын өнөө чирд нэ зартаг чэлдэвгэ гэ зартаг нэмгэр шугла төвчөөлгөө төвцөлзрэ шугэн дэ чирд нэ таа нийч ийжэ таа чи шугэн дэ вак кон чилэн дээ тэ тэму таадыг гөө гэс гөн дицэ наац та учи нэ яра яртон нэ нэ нэ чирд нэ шуг чи корлуус гөн азэг чэн чи дэн дэ тэ нэ нэ чирд нэ ма дивэс чэн чи дэн дэ тэ нэ зэрвэтон дэл гөн кэ чирд нэ нэ пи хвэрэ А ке хуйжигнэрэ а зэрвэтэн дэтэс гүнү ке хуйрэ гомаа чэрнэ зэрвэ дамны гүтэн марэ тэ хэ куалана чихсэнэрэ а зэрвэтэн дэс гүнү нэ пи хуйрэ а дай хунгэ нэнс гүнү ке шаваран жо пи жэнэ сэмбэнэ чэрнэ аригран жо пи жэнэ а жэвэнэ чэрнэ шугла тавцо цаан банас гүгэ ке чэрнэ шаваран жо пи жэнэ тэнэ яранвэ рэдэг гүнү рэнгэ чи а май нэ тэрэ дэнгэн жо мзэ гүчэ гонгэ чэ шэла гонтэн дэва гүчэ гүнэ ке дижэ ке жэнэ а дэнэ чэрнэ дижэ ке жэнэ Дижок на ничин нарын хичи дижок гэж. Тэний үчи чөө жваше. Хичиг чирдэн аюужи цэгхаг араны солг мэй бат зёла. Тэла нонтон донсэг чирдэн авжиок. А ничин сөв би чим нэвачин анни ё би чирдэн цэдам ба. Тэтэн гори. Анива эна чирдэн чимдэн нэвачин анни гонгон юм ба тайм ба. Хичэгт тайм ба. Самба эна чирдэн адамбин гла нин гэви цэдам ба. Та нёва к томоше гу гэтэна чичэрэ томо гу ва гэнэ гэдэ нян гош тигэн ан сэдан ба жэвэна чигэс ара онтон дэ пи тавлан бэ пи хуйтан ба нэмэз гэ жиок тигэн ан гэ чэрэзна тонгу лаян чэрэзна наси гэ нонтон чончон ан ёк чигэна чэмлэг нёва чэн ан ни гэ чэрэзна цэшэ ба анива на чэрэзна тилэн гона нэн сон дэ чиви чэрэзна а нжиг кэрва нэмэз гэ ан ёк 티는 거 동호 티잉 이즈베 진셰 비스 아더스티 잠츠 칼릴스 가이 티흐 너가 출지스 아도호니 에브르셰 발라스 고르므니셰 부이 첨밍니와 니요 데스 그노 아 게르코리 아 니가 고든 체드레 데세지나 티잉 이즈부 드요까 아 세마 트고 체르드 나와크 카츠그라 체르드 나 돌릉데 자브르는 도피스 부 어디진데 다까스 아 지그 슈근데 다 아종당데 그게 아종당데 추치르나 때는 다 쏘고가 다 치케서 있지다지 같이 지우그리 타도스 다 대근 그거네스 아는 게 치르나 체가 니쯤데 아 체가 니쯤 데 치르나 와크 테트 아짐브르셰 삐흐담데 지르 다른 게 슈근데 와크 쮸투가 아는 거 와크 슈근데 와크 쮸브주게 타바 치모드 고게드나 데 글로르 그거네 쇼네즈르스 대근 그거네 쇼네즈르스 데 다비 치르나 담데다 지르 чи таврэтэна чөөмэ пигдэрцэг чирна жамцуу таврэс жамцуун дэ наваш чирэзна гынгэ канивэл тунзэгэтэна о чигэ кани чи ханы мантаг кани да чирэзна шинцо лини да чирэзна болонзэс лэпэр лэпэр чирэзэ гоно кэ чирна лини болонзэс гынгэ лизэн дэ чирэзна тэйэн ит джиншэпи дэрцэ жамцуу калилэс гука арынгэ вак шух жоб жогэс тав гэх тамс гэдэг чирэд нэ чиг сэм глорж байгаа тань чирсэн бай та чирэд нэ кэрэг хаан нэг шэтан зүгэс гэнэ нантэн дэрэ гай ти их нэг чөйдээд үгэ гай ти зёога винэр гэгэ а гай ши дади цох чирэд нэ сэмбүг цохра тэ видэт та чич томаг чиртэ рач на чирэд нэ нэг чөк гэдэг бүрэс а нэг чөйдээд гэдэг бүс на чирэд нэ нэг чөк чирэд нэ дохори а ёорэс нэг чөк жоо чирэд нэ чи нэ тавс а ну а тавэн дэ чэдэна чэмгэ зэнрэн дэ лас а чэмрэн дэ лас мэ чэдэна вак а сух чэ гуна шхун чэм дэ чэдэна чэ гуна чэдэгэ гу гэзэна ни жэм ба си глунг ул дэм хүнэ ан дэм уг чэдэна вак а тэп дан ба ангэ ма ни чэдэна жигтэн гэ шэ бүн дэ жигтэн дэ лэри та зос жигтэн гэ ангэ у таам чэ чэн дэ та зо та чэдэна вак гуа гэ чэ лэ нуг чэм дэ ни вэс тэ ма штэн гэ жэм ба гэ чэдэна сэ тэн ма рэс А, дигтэн шэпу цаван дигдэ чэрэзнэ. Хчиг өргжиндэ ку чэрэзнэ нэг чи жиула гори тазада чэрэзнэ. А, мебу цавагдэ чэрэзнэ. Та чэм мэни чэвэнэрэс. Ажигнэ дэвак нэнэ шхунчмэн зон баб гуна. Дигэ нэваз лэйтэна чэм дэхэчэ. Кэхэчэ.
아 영문은 되겠죠. 영문은 그 개초였듯이 있나. 처음 남은 아직 그 처음 아니다 치르나. 딱고 제때 때나 하고 내리지. 개스 치르나 와 그 처음 되겠들리. 제초 와 그때 니니 뜨니 치르나 와 그 소 많이나. 다 하는 식 제 뭐가 먹으슴 봐. 아 그게 치르나 띠가 어머 봐 저 후고네스. 다 숨부 제주 탐제 와 그 따뜻다 치르나 와 그 구좀 동네리스. 아. 하는 식 같이 근데 그죠. 그거 치르나 요 숨부 그 지우 치르나 랑간전 치가 사치나 그 식 그거네다. 처음에 안 이쯤도 나온대. 그저 그걸 거네 그거. 동원의 체르즈나 와크 찍찍해 그르드나. 아무한테 니트는 제 보고 치는 니트는 레지. 니트는 그 의원데 탐지 체르즈나 그렇게 준지 다도다 체르즈나. 어 코치 너가 요렇게 내리지. 너가 요렇게 한다 치는 그거 아직니 와크 요운데 아 너가 요운데 치는 하나 많다 쓰고는 너 체르즈나 와크 니와즈가 듣거든. 틈도 니가 쳐다다 쳐지. 아 영문은 듣게 쳐. 영문은 그게 쳐지. 틈 아니면 될 거다나 하는 말이지. 그래서 제주 체르즈나 니 카 마니나 틈도 니가 치는 사 정확히 치는 카 마니나. 어 다치치 젠바게니 틈초치 세르나 다 다치네 건식 아 치치 조치나 처음에 뺑이 접들 그런 거 치르나 다치네 건식이다 치치 선부이 다다다 치르나 그 좀 시작 돈으레스 되게 찍겠어 디메체크진 다치치 그 손을 다 조치르나 치치 죽고시그라 메크스 아 치치 정말 치르나 다 네비란 요즘은 되게 좀 메크스 디메체크진나 아 도브든 땅 그거는 치르나 사마이 도브든다 또 치즈기는 레드나 디노나 어 다음지 지원들 도브든 땅스고 아니야 땅스고 누구 제초 치르나 경그 사치나 건식 제초 와그 네빌라 헨저스 아 네빌라 헨저스 게스 제초 치르나 닝인 카니니 사치나 건식 치르나 와그 아과즈니 아 메부 상황이 틈 제노 따라 제나 다 치르나 원첼 아 사치나 건식 치르나 와그 아라는 쓰리 쳇그 치기 성 치르나 네바 그 요 득진 바 득쳇스나 아니야 네 탈기지가 뜨진 뜨리 개스 치르는 와크 치치 라치나 건식 치르는 과 마츠 정확히 치는 틈은 이거 칸 많이나 다 치치 치르는 아니 위 전칸은 치는 난 되고 있어 아 치치 두후 담지다 네와 나오는 거 치르는 간송 나오는 거 치르는 아 네와 그 아 누아르케레스 네와 남탄 그노 네와 남탄 치치 치르는 잡지가다 두후 듣고 있어 또 없든 세고노 개나 치르는 원체 참지근 지화지오라 참지근 지화지오 자도다 참지 미통 그 치나 들대다가 사 마인지 도브든데다 치르즈나 그게 와크 응아르들 컹뜩 치르즈나 아 부게 다니다 모드라 그게 와크 사브드긴야 제드긴지 데네다 닌츠다 치르즈나 참지기 용어데다 다 그게 와크 아즈기 총총도 뭐 미 통즈가 치르즈나 틀데다다 다 도브든지 아 추치르즈나 와크 제드긴나 나 와크 아니 자사그 사곰바카 마트라디스 다산데 다산 치르즈 뭐 치르즈나 어 도브딩은 되게 같이 다리 다서 아 저기 통즈간도 뭐 그 시 그 캔베 최치르스나 곰바치고 마고 곰바스는 고나라 절드드 다니다 그렇게 치르드나 공아치 치르드나 다그 도브드니 오스고 치르드나 사트가 될아지 공아치 치르드나 어리 저 어르 그 스모 대지가 다 어 칭아시는 우 치르드나 사 곰바 건건데이나 아 곰바 제니가 끊어오니 뜻이 신들이 다도다 파마인지 도브드니 아 너다 치르드나 우 사다다 사고가 선으라 어디 담지 들어져 니와 남탄 도브드니 당 세치 사고 전을 반스 다 제베치가 아스지 아 니와 그 독보 남탄 사 마인지 도브든 다 텐네시기드 다 쇼와 그 사옥 그 전에 안 지나가다 싫었나 헨지레지 데 니크노 데나 어 난송티치 친나 스그고는 지크라와라 데니 오치 냥 그젠시 디게 치르나 공무 그 공화 동 치르나 샤와랑진 조비젠다 아니와 에나 치르나 하탐마 드르티스 그 바레 아 하탐 치르나 드르티스 그 바탄가 아들티 잠수 칼릴을 지고는 체잉이 또 외진 셰피 아들티 잠수 칼릴을 지고가 어 게이치르드나 하탐 게이치르드나 와그 아들티 그스 과단지 언정 치르드나 하탐 뜨디 치르드나 니스 마숑스 게데나 오치 젠즈 시오노 즈 쳔게 쟁게나니 치르드나 아비비즈 게 젠즈 고노 드리 드니 뜨 사랑 용 치르드나 잠수 그스 과단지 데나 즈 쳔 발마리 아 회진의 배와던 거 회예 즈 쳔 발마지 지르게 칼릴을 지고노 게 샤와라는 줘 비젠다 काई तीस गुनो त्रारे ता ठुमा थामची रे छिरदनता रंजे पीजे मार्तो जे बागी चमे एक तनी छिरदना तेलिन गोंगना जोका तोखा खोनुंग गु छते छिरदना मे पारे तोखा खोनुंग गु छते मे बी छिरना यंदे रंजे जो पारे ओ तनी छिरदना चुखुई गमो पिन जोम सगुनो के छिरना शवा रंजे जो पारे संबारा जो अनियो छिरना शवा थेंचिक जो पीजेंदे आ थेंचिक जो पीजेंगे नंग छिरना शवा थेंचिक जो पीजेंदे छिगं आमा छिरदना ngi khuyin ale kge Aniwa naam tang tobdin taang sikunu Gechirna ngay pi huyang li Da chiwa ke te tang dhagi sikunu na Songsi ka da ngay si mei chong ra chirna ngay huy lan duwets
산책 사고 전에 펜 쓰고 놓게 쳐야 된다.

0: лахтар себе цайжил годи шимсэн мэн балас би а нэтэн годи а кэ тх гэж яваны мэсэк цумэн сакны та зиманы к чинхэн койгла сумсуу тэн тэни хтолох дунхла ордунх дунур а дангарик ата ди чэн бүзэг чэн кэс
1: мэрда гонгу жини цэшулах жипти шаги
2: Рэрэрэ чамхун гаринчэ, дэдэнна дэй ханчинны да ngaco Zhonghua Mungmuk Chintan Jakob гэв чигмэн рэрэм цуна мэргэн тандал сунчуб шэджу гэ танданы чамгүл гэ ингэн гангтагыз гэвэнна. Чэ дэй хурны кавдаз гэна.
0: Ата мэрэг тамдал гэппэл тунга дайна сунчуб шэппэр чатам чингэ тэнэ адаг ашуғна канганы шэна чук. Дангпу ин дунжэна Jakob чигчэр тан мэрэг тамдал сунчуб шэппэ курш. Тэнэ рэнэ Jakob чэ Zatung Domsung Anyway Nant, at the Zhonghua Mungmuk Chintan Jakob Ji, Shimang Tsamar, Jakob Jigjitang, Jayung Marik Susu Tamdila, Songchu Shibi, Ingen Yu Jik, Tanka Sawsiuk. Dejimt, Dalu Sat Tanka Shionu, Marik Tamdi Yartum Kapil Jatum Ji, Domsum Jiwaina Chuk, Yana, Jasa Chichi Kung, Marik Saka Rangshung Jatum Lakhtar Shibi, Tanka Ji, Domsum Jiwaina Chuk. Dan Dumu Jatum Mungu Nantayin, at the Kung Nishinu, Zatum Ji, Nangtum Tang Dewa Hachinga Damsub Jinu, at the Nangtum Hutin, Katanka Sawsiuk. Тэнд тэр батангу нонтош ашуга нипаг нонтойна та мэркэн танкала амамбатан анянум си мэчх пикоч а жатмг нонтош дэ тохдиа а та дэ статмчи томцэм жаг нонт тохама мэнгчэн томжэ кэч мэрэг сама дани им а тэниж на жакч тэнью мэрэг кэ чэмтэм чаг чатан кэгнла гансун дуктэшэк чэнэм цэк мэрэг жанин тан тэмжэл ругри тэни чантэмчи дэвад годи сунчул тан пажисэн кэ тонк Дэм цэгэш нь дам мэрэг гэн дан гэлэн амаамбэ дан аняанэм хэшэй мэчух ба дан. Дэм цэг мэрэг тэмдэлэ хэтуулэг дунга дан. Дэнэ мэрэг калтэл дунгэй шахчу дагла гэг дангу дугдэй шэг. Дэжэмд да тансэр дэдэнлэ пау нүгэд ам мэрэг тэмдэлэ яртмэ хэгэбэй жатэмчэй дунцэм ангаа дан, дунцэм чэгба. Мэрэг цэг рэнгшчун жатэмчэй дунцэн гэвэ ласхэш нэндэйн ада гунга цатэм дан чан давэй нэнтэм дугдэйг дангэл дугдэй шэг. А так он да инда шуга няга нон тош. Ти шух самбаг нон тон донжина. Тан ди мэрг тэнд яртм кэпэ чатм се томцм самба тон томцм чишиг ба. Томцм чэни вас хуч нон т. А тасна мэрг хасусула та Jakob чин дэхи торнох сатун ата. Тани Zhonghua мэрг тэмэн гэн дэхи дхути хтан бонз би корч нон тон к гатан кэ саус хи ок.
2: Ари ри ри гарын чэтм кон. Яня кна батина. Таан ди цук гонга тан ди чэмчон тан чолм лецм томцм дэнэн жог лецм ди сомдрг ба тамрын чавра сомдрг гэн кэрвал харья брахира брахи тондвин таркл ва тамрын цора вчэчв таркл ва вангдг цэрэнгра сон мэрэн чинэ дин лецм дэм сонгын шанг чин тан и сэтм ойн хан кэн гэр гэрв шини тангар жими лецм нэн нга цо янг чэрм жалан ирк псэв дэму
3: нга цу стима тхэн язу ца чм нга цу тэн ням дэ ю
4: ца чм чи нга цу дэ тэн нэн цар дун жонг бэр сонг чу шэ чин ю
3: Zatumji, Shemungji, Jersey Kerngtang, Engen Tankle Shion.
4: Zatumner, Jakob Kir, Jersey Jatum Yamla, a dear two lingo kir, Chi Jisoyen.
3: Zatum Malar Kurvatan, Zatum Hobjun Shepa, Zatum Sasun Shepa, Zatum Songchub Shepa, Zatum Vishu Shepa Jinna, Nasu Temungan Chayin.
5: Бен барерин тижем бодаин
6: тижем бодарерин гангжунже сэхтмын
7: гангжун шэрхэн
8: ян зашин себир кабачин гэргэтэн пантунан бадан лонтэн тэн тажин дэнг санхун ханжи чанан бар гэхэм занга дарта чэчэг нянм тэн жожин манд гасу цорхын жондог нянтэн кэн өөркл лонтэн гэ гэнжон шалэнг лэ цэнгэн дэрэн гэ гэнжон шалэнг лэ цэнла нэ чэчэглан дон зэн дэн сом дэгшил нга кавзан нам гэлэгин дэрэн гэ лэмсэн дин айнгэна Америк Колумбия ловда чэмөг гэрцэл дэн цанрыг шэмжиг ловланг эхэ кармиш гайг дэн аргнэ дэк кэм бэрэн баг шэмжиг ловман дэ жи чо цонөг ловтог зэгэп жанты далдэн кэргэн гэна ловжун гэр жэрэмрэ дян жиг маун баг пхэсэм гэн ятэдэни үчи кавдазга тон тонзгэ кэн жогё ял
9: вэ демо
10: вэ демо
8: 대문인 대문인 대령 랜싱은 아시는 저 특지 치신 애인
9: 어야 대지 세상
8: 대진데 다초 타월 선지나 아메리카 콜롬비아 스글 홉다 쳔목은 버는 바가 삼닌 대어 지그토노인 라키 템들신 애인
9: 어야 거든지
8: 야 대나 통을치 다 랜싱은 여름 따르는 게 오트즈가르 디즈게잖아
9: 이냐 품속한 지즈미르모 당아 저 나로리랑 좀 같거든이 마도 소리랑 좀 좀 데니다 님타에 소셋서 사자다니리다 소정구샤스나 상아르셀들
8: 추는 게 선진하다 그런 거 소미르 그 여름 상마양더니 상마 카브다즈기나
9: 당아 나타오 사찬데 록숙사레모
8: 아지
9: 아니 좀 아니글로 소모소다 상데레 소다상도 다 자도 소다장보 데레모
8: 제제
9: 다섯급 그 고스탄도 다션이 살아 섭자용 하마급자 침덕급자디 근데다 바치 소급 공어 이 섭진원인데 건너 너무 잘 버려 뭐다
8: 제제제
9: 아 님타성 자동 섭총 근이와스 있는 시 내가 섭자한테 섭총 대도 내가 섭자 뛰는 거다 보통 먹은 다시 있는 자리에
8: 제제제제 네
9: 어떤 거지 아니 소총 다시 내렸다 형 먼저 제가 농토니 마음 정도 나갔었는데 뭐 다 소총 나라 마음 정도 안 되고도 스칸디랜드 시그사느리 행아
8: 제제
9: 옛날 형 여러 형도 형도 스칸디 찍어봐 찍어봐 못해
8: 제제
9: 너무 그래 마음 정도 여러 뒤화고도 톤톤 형도 가스에서 형 좋다 될 겁니다 다 말로 그 톤톤 아니야 톤톤 뛰는 것 같아서 뛰는 거 어린이 배터지 직원들 뭐 응? 다체 존세군이나 나자 카토테 스타블리 아 에이 인센타테 쉐치크 길드 스몬드레
8: 제제제
9: 아 게틴드가 카토테 다 런던바가 길드 그가 로가 니레 그 나나로 어 게틴드 치클로 니에 쳇던 거 되게 또 복선 분나 게틴드 스미요 그냥 정말 아르 그지
8: 제제
9: 다섯 총나 만도나니라 아니 좀 좀 좀 말해 아, 다 먼저 딱 그게 저거 내리자. 근데 톰존은이다. 아, 이 그만해 그 저기 와선다. 진짜 개근다다요. 그래서 아니 근데 좀 선나가 또 대요. 어, 아니 그 횡도 공통성 좀 그래요, 그럼. 저리에 단 톰존 들고 선들이. 안 터지게 아주 관리 야 마음 편도 좀 버려요, 관리가.
8: 예, 예, 예.
9: 원래 됩니다. 시안 거는 시안 유지 법칙 설치.
8: 아, 예, 예, 예.
9: 진행하다 전등거에 그 챌린지는 나가 숨어고 먹지. 예코코코 그 아니 챌린지 했던 게 스티브 게르빈고 쇼크인 챌린지. 다니엘 잠박지 총리 쇼크 아니. 다들 아니 그 챌린지는 나 너무 나 박스 먹. 당이되는 거는 지금 총리 쇼크인 나다. 던뎀 카이너리.
8: 아지.
9: 챌린지 잠보. 너는 시엔이다 록스 못하느냐.
8: 아지지지.
9: 다들 카토테다 마르기 무게나도 답시지라 지금 가나 아야 코스코에서 얼마나 ti jinan zi tu ti koram tongo ma da shijilar ju khana tofu zi ju zi nyang ko mu tofu zi ata ayin ki chasak ju kri
8: ta kar tuk tig rangal hobjung ko koram te shirkurin dang jam na rangi zi chi ar jil ka na gu duan dagi na chuk yang na zi jil ka na gu nyasi gu nyuay na chuk yang na rangi zi gergin dang da ta ni rangal hobjung na chuk zi shirkuri shirtin na rangi nyasi gu toni chi jil ka na gu duan dag si chi yuk
9: 보통 이 교수가 좀 좋아요 언제부터 이때나 지금 사는 거라 이제 이런 자꾸장 받은 년들 거 저 뉴스티나 지금 모스틱 다들 저 소 프로스트맨나 신난 바이나 또 정말 모스틱 또 그래서 저 제가 파츠가 맘정난 저부터 그때 내가 유쇼니 다 노래를 애사금부터 내려 뭐 애사금은 그들 갑 그들 이나요 또 내가 애사나요 또 어려서 미역선 따라다 식탁 거리다 마친 그물한 요번지 뭐저 야스타지리 송타야
8: 어제
9: 손도 땅이 때자 이 잡다 딸고다라 가서 멈추거라다 멈추카라 그리실도 뭐 누가 다이 저도 뭐데 카다이 저도 다 같이 남지 스탄이 되니 고모테 그냥 니크야사 스터진다 같이 리크르도 땅타야
8: 어제
9: 너무비 두다 보통 오다 니 Шенчек университета Нешка к мне да нергинде тотомар гыз
8: мына да
9: чонграда ни тон пачер ни тон чергендири гомба контон ена чокконда чо чан жостон нехси серконинада тотома янсыз ачаты на мохчикта дистни камданадан тон нерг мохчинара ятын да ситтон утарна яга
8: жи жи жи
9: 그저 유나 침무스기 달라니나 단다죠 어

0: 야 저거 데모
1: 데모 데모이나
0: 데모 데모 저 때는 그 레슨디나 아시기다 레슨데 그 시트민 삼빌러티 러벌 할롱 터클랑 빙고가 알롱 세스구노 세른데 스가 크르지인
1: 에 타키라 텐도이나 택동와 당고 체파 군데만나다
0: 치파니 야
1: 니가 레아도 그나 세코코인다 Карсон кинезгэ адаптэн давак мэтэрэн дэ чэдэ нина нанга вак чи тон тан нискэ пичэ нангэнэ чи шиади дони томо дэ чэ тадо котэ чи яра чи шэмбэтэ мэйла
0: я я я ни чэ чэрэ ва тартэ готэ чэ кэшэла
1: рива дгокэ
0: на рива сэзги
1: рива хтэртин тогэ готэнкэ
0: тонгэ кэбжинсэ
1: энэ тэ тэ джону тасы махтанга
0: сэрчин цу Go tankar tunga kibjin chan?
1: Ode.
0: Ya, tana kabjimi resna kodgila go.
1: Ya go, ya.
0: Ya, dimu.
1: Ya, dimu.

0: 야 디나 슈니 그치 이런 거 잔시 안뜨가 녀셔와 시스템 자라 잔시 안뜨가 녀스틱 봐 세홀로 자킨다 니가 야라 가스트 같은 거 잔시 슈니 그치 잔시 안뜨가 녀셔와 시스템 자라 잔시 안뜨가 녀스틱 봐 세홀로 자킨다 니가 그 조시 그 잔칸던 죄 조이 야 슈니 쟤니 그 서즈 그 잔칸 죄치 쟤니 그 조시 이나 파마 샴슴 잔시 그 쩌트르 샤츠 더 조저리 사우드 아코타 파마 샴슴 잔스 쩌트르 자츠 고송아 야 슈닌 잔드근 고 삼당아 쇼
1: 헤알거소 다다이나 테른 사첨 두트음 도르메 니마 칼우르근트크 아 따보브즈가 차트크 거더 요니 따즈가 챌랑거지 요나거 아 디크샨던 비르거근 남바튼 흐뜸샤나 그글은 흑스모 요니 체토나 트파망이 요나거 아 뜨탐치 바나바 드니냥큰 땅큰 남바소 아 사치르중 원만중식모 불스 박담가 파산드니 아 달산즘 거르칼와다니 데스티케니 마카노데 아 토므릉아릉 게스티코콤즈긴 비 차니 아르카슬릉 거르카스즈게라 토흥릉 거템즈기 샤바드 차브치 쳔남바 쳔마 쳔조데라 아 따테이나 테릉 아르카스와 비 흐탐즈고 그 가야스와 비 차르즈고 그 샤카이 제가 남차 쳇즈기오 그 니르장론데와 사르지르카즈기오 그 나다콘다 다티랑 사라둥은 코르즈고즈 그 드그라 쉐브카르 쳇즈고즈 그 르잔다르 무바즈고즈 그 단돈든 바그 가남치그라 티차리 이탈리 흐송도르지 토킨들 이탈리 단 카그남 그 저기 돈차그 흥 이탈리 하마 샴슴 잔즈샤나 쳇트르시기 시위 동니 마라라 카와즈기 시세코 갈롱르젠노즈기 시세코 칼롱첼롱즈기 후고세코 예모 나트그즈기 작고세코가 디르타니카가 카미카 카나다즈 로로고 토파간잔나다즈 자살레나 카당당카나다즈 라세디카 좀시당카나다즈 스르켈레니마 카당카나다즈 카타니 니흐치고 샤야 어야 샤야디나 갑좀톡고 켈부요니 샤톡고 욘드니오노즈 마르야 나소티고 문드마무니 나소소나가 고마무니 나페크자와 크르마무니 나냐크르징아 스테마무니 나셈거자 컴치마무니 인도모고 나셔칭칭어디라 칭칭 능칭칭 나시칭칭즈 그래타 Tērāng nīrāng kārī pā yīng tōng tō gō nā rī, hāzhāng tā gā rā yīng tōng hō gō nā rī. Ō yā, dī tāng nī khachī kūshā nā yī nā, tēn chīng kā hāma sē gō nōng tā tsa yā zhīng chōng gō nā chūk, nām bā zhīng nā chī kā, nā tērāng nāng kā yī tō, mīng tōng lūk sīn dē lā, tā wā tā khē dē lā, tōng tī ngōn jī dē lā. Ō lē, ī chī ngū chī gī yā rā mā rā tī nā, ar jāng kīm yōng ār tā mō zhī tī nā, yā rā bā pā lā mō zhī nā. Ō yā, tēn chīng kā hāma sē ngā zhī kā, yī tī kī chā zhī gā nyōr kō kā zhī nā yī nā. Тиртэнг дэна та ычон сонны инара та. Аник чингэфтэ наргэнэз гока, гна чингэня наконэз гока, чимгэхшана хинэз гока. Тэкэн инэрэз инэ ина, витэгчуэнгэл хамивчинэз инэри, чамбахчуэнгэл рукивчинэз инэри. Тэтэнгэна, ярвгэ хамазгам сонны ина, хэнкори кала идали, сэркори сосу тэн идали, кала сосу не ин идали, калу нямлухта ин идали. Такэн чамбушак вэнэрэз инэ ина, тумэр, Tami losun tihtani ta shayi chung chung ziga Oli, jatzi gom tih so go tih tazo Chang namah sili so go tih tazo Tumr yarab kuchyo pa kung so go nare zini ina Rangka hazi zhungkir zamba sa go se nare ya Oli, patkil sangma shi go se nare ya Palak nam tukkun go se go nare ya Tihtani hama ga ina ra Raka waz ge nare ya Lung jen z ge nare ya Oli, dita tangi shayi zon chon na ina ra Gna yo yo la unza ma yi Gni yo yo la shar tang ma yi zita li ta Hama ga tumr ka so su la ka ni Rangka wuz ge ina Di yesu tra kum shi Оле чилэгэ тами ньосу дэгтэн оле дэртэнни хамага фосузги далини мэнхори хчин жо нэрдэм цэнтэ юмри энэ хама цаяз тумэр кэн дортэнри энэни оя оле там холор нахсам чонга бод ютсам чоб дистэк ижэг ирчэ хмо монго тэли ама нама китэн итали кэр фолони дали бутгня лонсэ хамага кача чэги сомнэрэни ната оле шайинди тасфортир го мунтэн го сэнэри фосогнага тиго сэнэри кэ кэргава кэр го сэнэри Dita tangi shawa ka naqsha pa tango nare, yarab cho pa lamu yi go nare, zidali hama gai nara. Ole sorda ji go nukar tangi, sosok tang nare ya. Dita na shayi yarab zgan cho nare na, arjiv la maksunga lakso zidali, wukha u saka chobdan zidali, ya lakso ka yi chachiga itali, yin lakso cho kanjar jir itali. Hama chiksung chi yin itali, nzaga kastan khari yin itali, kao lang itali, cikcini itali, sorda nami suna ta, arjiv la yib jinga nora tawa ga, oya, ta yon din jor go nare ya. Оле тесона та тэнчэнгэ хамаазган чона мэргэн мэнба сэвигдэми нэр ерчэлийн чагчгчо гэрэт яны галэм гомок катэнгэ сэрэ яны